ነው። ወመለየት አይቀር ሰውና ሰው ሆኖ ወመለየት አይቀር ሰውና ሰው ሆኖ ወመለየት አይቀር ሰውና ሰው ሆኖ ተለይና ተለያለኝ ወድጀን ተለየሁ ተለይና ተለያለኝ ወደጀን ተለየሁ እንደሞ ሳናት ላሜ ዙሬ ዙሬ እያየሁ እንደሞ ሳናት ላሜ ዙሬ ዙሬ እያየሁ መቼ ጠብቀናለሁ በቅሎ

ቤቱን ስወጣን ለበያ ጠለቀኝ መቅረት ስናልቀረ መስከዛውን ጨነቀኝ ዋስንቱን ዋስንቱ አሜል ሰውን አፈቀኝ ዋስንቱን ዋስንቱን አሜል ሰውን አፈቀኝ አረ እንዲህና አደለም መቼ እንዲህ ነውና ከቶ እንዲህና አደለም መቼ እንዲህ ነውና ሰው ወደውን ሲጠሉት ያስቸግራልና ሰው ወደው ሲጠሉት ያስቸግራልና ሰው ወደው ሲጠሉት ያስቸግራልና ከእንግዲህ ስኔ ወዲያ እኔ ሰው አልወድ ከእንግዲህ ስኔ ወዲያ ሰው አልወድም በበረደው ልቤን እሳት አላነድም ዋ በበረደው ልቤ እሳት አላነድም በበረደው ልቤን እሳት አላነድም